እዚ ካብ ነፃ ራዲዮ ስቱትጋርድ ዝሆኖ ራዲዮ ኤርትራ እዩ። ራዲዮ ኤርትራ ኩሉ ግዜ ቀዳም ቀዳም ካብ ሰዓት 11 ክሳብ ሰዓት 12 ብ99.2 ሜጋሄርስ ካብል ንዝጥቀቡ ከዓ ብ102 ብቋንቋ ትግርኛ ይፍኖ። ብኢንተርነት ዝጥቀሙ ከዓ www.freisradio.stuttgart.de ክትከታተሉ ይካል።

ኣየ ተባብርላ ዝኽእሉ እዮም ነይሮም። ነዚ ዕድል ዝግ ክህቦም ኣይደለን። ምኽንያቱ ለምዓት ህዝቢ ኤርትራ ስለ ዘይደሊ ንበዓል ግብፂ ግን መዐሸዉ ጥራሕ እዩ ዝገብሩ ዘሎ። ክንደይ ግዜ ፌርማታት ኣካይዱ እዩ? ቅድሚ ሕጂ ምስ ጥልያን ኣካይዱ፣ ምስ ናይ ራሽያ ድዩ፣ ምስ ናይ ካልኦት እዩ፣ ኣብ ስዑድ ድዩ፣ ምስ በዓል ኢትዮጵያ እውን ዝሓለፈዎ ንመጥኮ ተባሂርና ኣለና ካልን ሕርሻ ክገብር ኢና ተባሂሉ እዩ። ክገብር እውን ኣይኮነ ሕጂ እንታይ ደኣ ክገብር ዘሎ ሕጂ እዚ ከምዚ ኣባጉም ባሕሲ ዘይግራቱ ይኮልል ዝተተኸለ ፋብሪካታት ፖሊሉ ኮይሉ ተሰኣኢሉ መፅኡ ንህዝቢ ኤርትራ ንምዕሸው ንመታለልን እዩ። ነቲ ዜጋ ዘየተወ ትካላት ክወቱ ይኮነን። ምክንያቱ ዜጋታት እዳጥፋእካ ትካላት መን ክሰርሓሉ መን ክካይዶ? ኣቐዲሙ እውን ምስ ኣብዪ ኣሕመድ ኣብ ዝነበረሉ ሸኸርክር ኣብዚ ሃገር ናይ ዓቕሚ ፀገማት ኣሎ ናይ ፀጥታውን በይና ክንክበሉ ኣይንኽእልና ክብል ንተደምረራ ዘካይዶ ዝነበረ ዘርባ ንዑ ግን መቸም ብሓይሊ ናይ ህወሓት ከምቲ ጌም ኦቨር ስለዘይተዓወተሉ ኩሉ ስለዝፈሸለ ምስ ኣብዪ ከዓ እቲ ኩነታት ስለዘይተዓበ ንኮይናት ንምድላው ናይ ዕዳጋታ ወታደራት ንምእካብ ዳኣሉ እምበር ካልእ ክገብር ኣይኮነን ይኽብል ዘለ። ስለዚ እዚታት ዝኾነ ግን ኤርትራዊ ክነቅሕ ክባራበር ይግብኦ ይብል።

0: ናይ ፅርግያታትን መጓዓዝያን ፕሮጀክትታትና ከምቲ ዝተነጥፎ ክዓቢ እዩ። ናይ መንበር ኣባይቲ ሰፊሕ መደባት እውን ማዕረማዕሪኡ ክድረኽ እዩ። ናይ ማይን ኤሌክትሪክን ኣገልግሎታት ምስፋሕ ፕሮጀክትታት ምንዳይ ምድንዋይ ቀረብ እንተዘይኮይኑ መበጋገሲ ኣብዚ ሒድናያ ዘለና 2026 ክዝርጋሕ እዩ። ኣብ ማሕበራዊ ኣገልግሎታት ቀዳምነት ትምህርቲ ብሰፊሕ ህዝባዊ ደገፍ ካብ ቅድመ ትምህርቲ ዝውገሱ ፕሮግራማት ቀዳም
1: ክቡራት ሰማዕቲ ረድዮ ኤርትራ ኣቶ ኢሳያስ ኣፈወርቂ እዛ ናይ መወዳእታ ተቐንዲ ሕመረት እንታይ እዩ እቲ ኻልእ ክግበር እየ ኢሉ ኣብ ትምህርቲ ግን ብሰፊሕ ተሳትፎ ናይ ህዝቢ ክመሃር ዘሎ እምበር ህዝቢ ገንዘብ ከዋፅ ኣይኮነን። እዚ ግን ዓመት እዚ ሕጂ ናይ ኣፋንቦ ተባሂሉ ጎስጓሳ ዝካየደሉ ዝነበረን ዘሎን ዘይተወደአን ካልእ ፕሮጀክት ን ከምፅ እዩ መንግስታት ሃገራት ቤት ትምህርቲ ባዕለን ንሰርሓ ነቲ ህዝቢ ከዓ ተመሃር ኣብ ገለገለ እጃም ከዓ በርክት ክበሃል እዩ። ኢሳያስ ግን መመዝመዝን ገንዘብ መሕለብን ክጥቀመሉ ሕጂ እውን ዘይተዓፀየ ፕሮጀክት ስለ ዘሎ እቲ ናይ ኣፋንቦ ማለት እዩ ኣብ ካልእ እውን ንዑ ዝመስል ናይ ሕክምና ካብ ሰብ እዩ ዘልዮ እቲ ህዝባዊ ኣገልግሎት ህዝባዊ ሓገዝ ብሎ ናይ ትምህርትን ንናይ ሕክምና ኣተኪሩ ማለት እዩ እብታት። ስለዚ ሰብ ክፈልጦ ዘለዎ ካብ ኢሳያስ ኣፈወርቂ ልምዓት ፅቡቅ ነገር ዝፅበ ሰብ የለን። ብስዋዓት ሸቐጥ ሕድሪ ስዋዓት ንኽብር ደቂ ስዋዓት ንእለ መምሃሪ ንዓኣቶም ዝኸውን እቲ ማሕበራዊ ዝብሎ ዘሎ ነዚታት እዩ። ግን ጌም ኦቨር ወያነ ኢትዮጵያ ከይትፈርስ ልዕሊ 450,000 ዝጠፍኡ መንእሰያት ወለዲ ዘኽቲሞም ዘለዉ ስድራ ቤታት ሃልዋቶም ከማን ክነግሮም ከርድኦም ከማን ኣይከኣለን እሞ ህዝቢ ኤርትራ ስጋዕ ማእሲ ክድቅስ ሕጂ 20 ሰነ መቆዘሚ ኣብዚ ከባቢና እውን ጎስጓሳት ይግበረሉ ኣሎ። ነዚ ጎስጓሳት እዚ ኣብቲ ሱ ዝገብሮ ዳንኬራ እዩ እምበር ቁም ነገር ኣይኮነን ናይ ሓቂ ከዓ ኣይኮነን። እቶም ኣብኡ ትኸዱ 20 ሰነ ኢልኩም ገለ ብቕንዕና ኣሎ እቲገለ ግን መጋበርያ ምዃኑ ርዱእ እዩ እሞ እዞም ጠፊኦም ዘለዉ ኣብ ማእሰርቲ ዝሳቀዩ ዘለዉ ኣቦታትኩም እዮም ኣሕዋትኩም እዮም መራሕትኹም እዮም ብዛዕባ እዚኦም ብሂወቶም ከለዉ ብሂወቶም ተዘየለዉ ከዓ ንስድራ ቤት ክንገር ኣብ ማእሰርቲ ዘሎ ድዩ ኣብ ኪና ዘሎ ሰብከን ክሓትት ይግብኦ ይኽብል ዘለየ ታዝያና ግን ዓመት ዘምፅኦ ዘዳናግሮ መዳናገሪ ስለምንታይ እዚ ክደጋገም ከማኒ ሰብ ክፈልጦን ክርድኦን ከስተውዕለሉን እዚ ይኽብል ደለየ ብተረፈቲ ናይ መደባት ኣብዚ ክጠቃለል